0: ئەدەبىيات سەنئەت بېغى بەئەينى خۇشپۇراق گۈللەرگە تولغان بىر بوستانلىق.
1: بۇ بوستانلىقتا سانسىزلىغان قۇشلار يېقىنلىق كۈيلىرى بىلەن شۇ گۈللەرنى كۈيلەپ ھارمايدۇ.
0: ئەمدى ئاڭلايدىغىنىڭلا سەنئەت سەھنىسى پروگراممىسى.
2: Hürmetlik radyoanlıqıcıla, güzel naqşı muzikilleri bilen dil tarınızını çekip, acayip mun dünyasıqı başlap barğıcı, sənət səhnəsi programımız yenə siz üçün xizmətli boludu, mən Riyasetçi Hamida Qeyyum. Qadirlik dostlar,